0: እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 ሜጋሃርዝ ብካብል ድማ ኣብ 97.8 ሜጋሃርዝ ዝፍንደ ኮይኑ ዓርቢ ንጎውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።
1: ዝድዩ ዋጋ መስዋዕትነት ከምዚ ድነይሩ

0: ክቡራት ሰማዕትና ካብ ዝቐፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ጨንፈር ሰልፊ ዲሞክራሲ ህዝቢ ኤርትራ ዓባይ ብሪጣንያ ኣኼባ ኣካይዳ። ጨንፈር ዓባይ ብሪጣንያ ሰልፊ ዲሞክራሲ ህዝቢ ኤርትራ ብ30 መስከረም 2026 ወርሓዊ ኣኼባ ከም ዘካየደት ሓቢራ። ኣብዛ ኣኼባ ብዛዕባ ህልው ኩነታት ጨንፈርን ተሳትፎ ኣባላትን ዝምልከቱ ተመያይጣ ኣባላት ከም ወትሩ ተሳትፎኦም ክሕይሉ ከም ተረዳድኡ እውን ኣብቲ ሓበሬታኣ ጠቒሳ። ብዘይካዚ ኣኼባ እታ ጨንፈር ብዛዕባ ዝተፈላለዩ ሰልፋዊ ዛዕባታት ተመያጠት ኮይኑ ተሳተፍቲ ኣኼባ ናብ ሓምሻይ ጉባኤ ዝቐርቡ ሕፁያት ኣባላት መሪሕነት ንምምልማል ቅድሚ ሓደ ዓመት ብማእከላይ ባይቶ ዝቆመት ሓፃይ ሽማግለ ናብ ኣባላት ሰልፊ ዝርግሓቶ ብዛዕባ ዘላ ኣገዳሲ ሰነድ ከም ዝዘቶየት ኣድላይ ምትሕብባር ክገብር ድልው ምዃኑ ምርጓፁ እውን ዓቢሩ። ብዘይካዚ ኣኼባ ጨንፈር ኣብዚ እዋን እዚ ኣብ ደንቢ ተቃውሞ ኤርትራ ኣብ ሃገርናን ዘባናን ይረኣዩ ብዛዕባ ዘለዉ ምዕበነታት ብሓፈሻ ዝዳሰሰ ኮይኑ ብፍላይ ከዓ ብዛዕባ እቲ ኣብ ኢትዮጵያ ዝካየድ ዘሎ ውግኣትን ናብ ሃገርናን ህዝብናን ዝህልዎ ፅልዋን ገምጊሙ መፍትሒ ዝበሎ ሓሳብ ምእማቱ ኣብቲ ሓበሬታ ተጠቒሱ። ምዝ ብምዝማድ ድማ መሪሕነት ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ኣብዚ ቀረባ ሳልሳይ ስሩዕ ኣኼብኡ ድሕሪ ምክያዱ ብዛዕባ ዘውፅኦ ሰፊሕ ሚዛን ዝሓዘ መግለፂ ተማይጡ ግደ ኣባላት ጨንፈር ኣብ እስራፁ ኣብ ዝምልከቱ ኣገባባት ከም ዝተማየጠ ካብታ ጨንፈር ዝተላእከ ሓበሬታ ኣረዲኡ። ኤርትራ ምስ ኢትዮጵያ ዝነበራ ዝምድና በቲኻ ሕብረት ኣፍሪቃ ስጋኣቱ ገሊጹ። ኤርትራ ምስ ኢትዮጵያ ዝፀንሓ ዝምድና ምሉእ ብምሉእ ከም ዘቋረፀት ብሓደ መስከረም ኣብ ዘውፃቶ መግለፂ ኣፍሊጣ። ሕብረት ኣፍሪቃ ከዓ በቲ ኣብ መንጎ ኢትዮጵያን ኤርትራን ግብፅን ዘሎ ኣስጋኢ ኩነታት ዝሓደሮ ስጋኣት ዝምልከት መግለፂ ኣውፅኡ። መንግስቲ ኤርትራ ኣብ መግለፂኡ ነቲ ኢትዮጵያ ከም ምክንያት ማዕፀዊ ኤምባሲኣ ኣብ ኣስመራ ኤርትራ ኣብ ውሽጣዊ ጉዳይ ኢዳ ኣእትያ ዝበለቶ ክሲ ነፂግዎ። ብኣንጻሩ ኢትዮጵያ 10 ኤርትራውያን ዲፕሎማት ዋላ እውን ወኪል ኣብ ሕብረት ኣፍሪቃ ምስጓጓ ከሲሱ። እቲ መግለፂ ኣብ ዝሓለፉ 3 ዓመታት መንግስቲ ኢትዮጵያ ኣንጻር ኤርትራ ህኮት ንምፅሕታርን ልኡውነታ ንምግሃስን ብቕሉዕ ክእውጅ ከም ዝፀንሐ ኣቃልዑ። ዘይካዚ ኢትዮጵያ ጸረ መንግስቲ ኤርትራ ተቃወምቲ ወታደራዊ ጉጅለታት ተዕጥቕን ተስንቕን ከም ዘላ ከሲሱ። ኣብ መወዳእታ ከዓ ኤርትራ ምስ ኢትዮጵያ ጸንሓ ዲፕሎማስያዊ ዝምድና ካብ ምቁራፅ ካልእ ምርጫ ይብላን ኢሉ። እዚ መግለፂ ብኤርትራ ዝወፀ ኢትዮጵያ ኣብ ኣስመራ ዝነበረ ኤምባሲኣ ዓፂያ 10 ኤርትራውያን ዲፕሎማት ከም እትሰጉብ ምስ ኣፍለጠት ድሕሪ ናይ ሰዓታት ፍልልይ እዩ። እዚ ከምዚ ኢሉ እንከሎ ኮሚሽን ሕብረት ኣፍሪቃ ኣብ መንጎ በቲ ሓደ ወገን ኢትዮጵያ በቲ ካልእ ወገን ከዓ ኤርትራን ግብፅን መመሊሱ ይዓርግ ዘሎ ወጥሪ ዘሕድረሉ ስጋኣት ንምግላፅ ብሓደ መስከረም 2026 መግለፂ ኣውፅኡ። እቲ መግለፂ ናይ ኮሚሽን ናብ 3 ኣባላት ሕብረት ኣፍሪቃ ዝኾነ ሃገራት ኣብ ዘቕረቦ መፀዋዕታ ህውከት ካብ ምግዳድ ንክቁጠባ ኣተሓሳሲቡ። ኣተሓሒዙ እቲ ሕብረት ኣብ ሕድሕድ ሃገራት ዘሎ ናይ መራኸቢ መስመራት ምዕቃብ ኣድላይ ምዃኑ ብምጥቃስ 3 ሃገራት ዘለዎን ፍልልያት መሰረት ኣማኻሪ ተግባር ሕብረት ኣፍሪቃ ብዲፕሎማስያዊ መስርሕን ቀጻሊ ዘተን ንክፈትሐኦ ፀዊዑ። ከምኡ እውን እቲ ሕብረት ምስ መራሕቲ እዘን ሃገራት መኺርካ መፍትሒ ንምርካብ ድልው ምዃኑ ዘሎ ቅርብነት ኣርእዩ። ኢትዮጵያ ኣብ ኣስመራ ዝነበረ ኤምባሲኣ ክዕፆ ወሲና። ሚኒስትር ወፃዊ ጉዳይ ፌደራል መንግስቲ ኢትዮጵያ ብሓደ ጥቅምቲ 2026 ዘውፅኦ ጋዜጣዊ መግለፂ ኣብ ኣስመራ ዝነበረ ኤምባሲኡ ንክዕፆ ምውሳኑ ኣፍሊጡ። እቲ ጋዜጣዊ መግለፂ ኣታሓሒዙ 10 ኣስማቶም ዘይተጠቕሰ ዲፕሎማት ኤርትራ ዘይተደለይቲ ሰባት ተባሂሎም ኣብ 48 ሰዓታት ካብ ኢትዮጵያ ንክወፁ ከም ዝኣዘዘ በቲ መግለፂ ሓቢሩ። እቲ መግለፂ ሚኒስትር ወፃዊ ጉዳይ ኢትዮጵያ ንዝወሰነ ነቲ ኤርትራን ብቐጥታውን ዘይቀጥታውን መንገዲ ትፍፅሞ ዝፀንሐት ፀረ ኢትዮጵያ ናይ ህውከት ተግባራት ዝበሎ ናይ ሕርቃን መልሲ እዩ። ጋዜጣዊ መግለፂ ሚኒስትር ወፃዊ ጉዳይ ኢትዮጵያ እቶም ኣብ 48 ሰዓታት ካብ ኢትዮጵያ ክወፁ ዝተኣዘዙ 10 ኤርትራውያን ዲፕሎማት ናይ ኢትዮጵያ ሃገራዊ ፀጥታ ኣብ ዝዘርግ ተግባራት ብምስታፍን ናይ ቪየና ዲፕሎማሲ ስምምዕ ብምጥሓስ እዩ ከሲስዎም። ምዝ ብምትሓዝ መግለፂ ወፃኢ ጉዳይ ሚኒስተር ኢትዮጵያ ኤርትራ ብመሰረት ስምምዕ ቪየና ኣብ መንጎ ልዑላዊ ሃገራት ክህሉ ዝግብኦ ዝምድና ንኸይትጥሕስ ኣተሓሳሲቡ ኢትዮጵያ ነቲ ምስ ጎረባብታ ሃገራት ዘሎ ታሪኻዊ ባህላውን ህዝቢ ምስ ህዝብን ዝምድናታት ከም ተኸብር እውን እቲ መግለጺ ኣስፊሩ ምርጫ ኢትዮጵያ ምስ ኤርትራን ካልኦት ጎረባብታ ሃገራትን ዝህልዋ ዝምድና ኣብ ሰላም ሓቢርካ ምንባር ምርግጋእ ከባብን ምውሃድን ዝተሰረተ ክኸውን ከም እትመርጽ ጠቒሱ ኢትዮጵያ ኣብ መጻኢ እውን ጸገማት ብሰላማዊ ኣገባብ ኣብ ምፍታሕን ምስ ሃገራት ቀርኒ ኣፍሪካ ሓቢርካ ምንባርን ምርጫ ምዃኑ እቲ ጋዜጣዊ መግለጺ ጠቒሱ እዚ ናይ ኢትዮጵያ ስጉምቲ ዝመጽእ ዘሎ ብተደጋጋሚ ኤርትራ ኣንጻር ፌደራላዊ መንግስቲ ኢትዮጵያ ንዝዋግኡ ኢትዮጵያዊ ሓይልታት ኣብ ምውዳብን ምዕጣቕን ኢድ ኣለዋ ብዝብል ክትከስስ ምስ ጸንሐት እዩ ብፍላይ ኣብዚ ዝሓለፈ ሳልስቲ ሰራዊት ኤርትራ ኣብ ክልል ዓፋር ኣትዩ ምስቲ ኣንጻር መንግስቲ ብልጽግና ምዃኑ ዝእወጅ ምሕዝነት ሓይልታት ህልውና ተስፋ ይዋጋእ ኣሎ ዝብል ብፕረሲደንት ክልል ዓፋር ወግዓዊ መግለጺ ምውፅኡ ዝዝከር እዩ መግለጺ ላዕለዋይ ወኪል ሕብረት ኤውሮጳ ዝለዓለ ወኪል ሕብረት ኤውሮጳ ኣብ ኢትዮጵያ ብ6 ጥቅምቲ 2026 ኣብ ዘውፅኦ መግለጺ ሕብረት ኤውሮጳ ብሓፈሻ ኣብ ኢትዮጵያ በብኹርንዑ መመሊሱ ዝዓርግ ዘሎ ውግኣት ብፍላይ ከዓ ኣብ መንጎ ኤርትራን ኢትዮጵያን እናገደደ ይኸይድ ብዘሎ ናብ ውግእ ከይምዕብል ዘስግእ ቈጥሪ ዝሓደረ ሻቆሎት ኣንጸባሪቑ እዚ ዝርአ ዘሎ ሓደጋ ብደረጃ ዞባ ቀርኒ ኣፍሪቃ ዘይምርግጋእ ንኽሰፍሕ ጠንቂ ከም ዝኸውን እቲ መግለጺ ኣስፊሩ ካብዚ ብምቃል ድማ ሕብረት ኤውሮጳ ኩሉ ዝርአ ዘሎ ምልክታት ህውከትን ዘይምርጋእን ንኽሃድእ ነቶም ዝምልከቶም ኣካላት ጸዊዑ ስምምዕ ፕሪቶርያ ዝኸተሙ ወገናት ዳግማይ ተመሊሶም ንምትግባሩ ብመስርሕ ኣቐዲሙ ዝተሓንጸጸ ኣፈጻጽማ ሕብረት ኤፍሪቃ ኩሉ ዋጋ ንኽኸፍሉ እቲ መግለጺ ኣስፊሩ መግለጺ ዝለዓለ ወኪል ሕብረት ኤውሮጳ ኣብ ኢትዮጵያ ምኽባር ዓለምለኻዊ ሰብኣዊ ሕግታት ወሳኒ ምዃኑ ጠቒሱ ሲቪል ሕብረተሰብ ብዅሉ መልክዓት ሓለዋ ክግበረሉን እኹልን ውሕስን ሰብኣዊ ቀረባት ክረክብን ከዓ ተማሕጺኑ እቲ ሕብረት ኣብ ምኽባር ልዑላውነትን ግዜያዊ ሓድነትን ሃገራት ዘለዎ ዘይቅየር መርገጺኡ ደጊሙ ኣረጋጊጹ ነዚ ኩለን ሃገራት ክኽብርኦ ድማ ጸዊዑ ናይ ወጻኢ ሓይልታት ኣብ ጉዳይ ካልኦት ኢድ ካብ ምእታው ክቝጠቡ እውን ኣገንዚቡ ኣብ ክንድኡ ሰላምን ምርጋእን ናይተን ኣብ ጸገም ኣትየን ዘለዎ ሃገራት ኣብ መዳያት ፖለቲካን ዲፕሎማስን መፍትሒ ኣብ ምርካብ ክሕግዙ ጸዊዑ ሕብረት ኤውሮጳ ምእንቲ ዞባዊ ምርግጋእ ሰላማዊ ምትሕብባርን ቁጠባዊ ምውሃድን ቀርኒ ኣፍሪቃ ክሕግዝ ድልው ምዃኑ በቲ መግለጺ ደጊሙ ኣረጋጊጹ ትርጉም ዘለዎን ውፅኢት ኣብ ዘምፅን ዘተን መፍትሕን ንምብጻሕ ግዲኡ ከበርክት ቅርብ ምዃኑ እውን ሓቢሩ መራሕቲ 4 ሃገራት ናይ ሓባር መግለጺ ኣውፂኦም መራሕቲ ኤርትራ ግብፂ ሱዳንን ሶማልያን ብ4 ጥቅምቲ 2026 ኣብ ሃገረ ግብፂ ከተማ ኢል ኣላመይን ጽዑቕ ምምኽኻር ኣካይዶም ናይ ሓባር መግለጺ ከም ዘውፅኡ ዓራብ ኒውስ ሓቢራ ኣብዚ ናይ ምምኽኻር ኣኼባኦም ኣገዳሲ ህልዊ ዞባውን ዓለም ለኻውን ጉዳያት ከም ዝዳሰሱን ኣብ ሕድሕድ እተን ሃገራት ፖለቲካዊ ንግዳውን ቁጠባውን ምትሕባር ዝካየደሉ መንገዲ ከም ዝረአዩ እውን ኣብቲ ናይ ሓባር መግለጺኦም ኣስፊሮም ኣብቲ ምምኽኻር ካብ ዝተላዕሉ ዓበይቲ ዛዕባታት ንዞባዊ ምርግጋእን ሰላምን ዓለም ለኻዊ መትከላትን መትከላዊ ዓንድን ከም መሰረት ምውሳድ ብፍላይ ድማ ኣብ ምዕቃብ ልዑላውነት ሃገራት ኣብ ምርግጋእ ከባብን ምውሓስ ኣህጉራዊ ሓድነትን ሓቢርካ ምስራሕ ዝብሉ ይርከብዎ ነዚ ኣብ ግምት ምውዓል ድማ ሓባራዊ ቁጠባዊ ተጠቃምነት እውን ከውህብ ብዝኽእል ምትሕባርን ተቐራሪብካ ምስራሕን ኣድላይ ምዃኑ ንስምዖም ኣብቲ መግለጺኦም ተጠቒሱ ናይ ሱዳንን መንግስታዊ ትከላታን ሓድነት ምሕላውን ጎናዊ መንግስቲ ምምስራት ምቅዋም ልውላውነት ሶማልያ ምዕቃብን ናይ ወፃኢ ኢድ ኣእታውነት ምንጻግን መስርሕ ነፃ መጓዓዝያ ቀይሕ ባሕሪ ምውሓስን ናይዚ ሓላፍነት ናይተን ኣፍ ደገ ባሕሪ ዘለወን ሃገራት ጥራይ ምዃኑ ምርጋፀን ፈለግ ኣባይ ወሲኽካ ሃገር ኣቋሪፆም ዝውሕዙ ፈለጋት ዝምርሕሉ ዓለም ለኻዊ ሕግታት ምኽባርን በይናዊ ውሳነ ምንጻግን ንዝብሉ ዛዕባታት ኣብቲ ምምኻሮም ፍሉይ ግምት ከም ዝሃብዎ ከዓ በቲ መግለፂኦም ኣንጸባሪቖም። ኣብ መወዳእታ እቶም መራሕቲ ኣርባዕተ ሃገራት ምብራቕ ኣፍሪቃ እዚ ምምኻር ቀጻሊ ከም ዝኸውን ተሰማሚዖም። ንዝምልከት ቀዋሚ መስርሕ ቅይሱ ድማ ምርድኦም እቲ ዘውፅዎ ናይ ሓባር መግለፂ ኣስፊሩ። እዚ መግለፂ ዝወፀሉ ዘሎ ግዜ ግጭታት ኣብ ዶባት ሱዳንን ኢትዮጵያን ኣብ ዝቐፀረሉ ኣብ ሰሜን ኢትዮጵያ ውግእ ይካየድ ኣብ ዘለወሉን ኣብ መንጎ ኤርትራን ኢትዮጵያን ዲፕሎማስያዊ ወጥሪ ኣብ ዝዓረገሉን ብምዃኑ ፖለቲካውን ወተሃደራውን ባህርኡ ዕዙዝ እዩ ዝብል ናይ ብዙሓት ሚዛን እዩ።
1: ሓድሽ መንግስቲ ኢትዮጵያ ተመስሪቱ። ኣብ ኢትዮጵያ ድሕሪ እቲ ብዝሓለፈ ወርሒ ሰነ 2026 ዝተኻየደ ሻብዓይ ዙር ስሩዕ ምርጫ ብናይቲ ሃገር ሕገ መንግስቲ መሰረት 5 ጥቅምቲ 2026 ናይ መወዳእታ ሶኒ ወርሒ መስከረም ብኣቆፃፅራ ግእዝ ንቐፃሊ 5 ዓመት ዝመርሕ ሓድሽ መንግስቲ ተመስሪቱ። እቲ ንመጀመርያ ግዜ ዝተኣከበ ሓድሽ ፓርላማ ንዶክተር ኣብዪ ኣሕመድ ዓሊ ብዘይተወዳዳሪ ቀዳማይ ሚኒስተር ገይሩ ክስይሞ እንከሎ ኣቶ ኣሕመድ ሸዲ ካብ ብሄር ሶማልን ወይዘሮ ኣየለች እሸተ ካብ ብሄር ኣምሓራን ድማ ኣፈ ጉባኤን ምክትልን ፓርላማ ኮይኖም ተመዚዞም። እቲ ዝስየሙ ሰብ መዚ ምምዛዝ ብሕገ መንግስቲ ኢትዮጵያ ነቲ ኣብቲ ፓርላማ ዝበዝሐ መንበር ዘለዎ ሰልፊ ብልፅግና ዝውሃብ መሰል እዩ። ኣቐዲሙ እውን ኣባላቱ ዝምረፁ ዘይኮኑ ከካብ ብሄሮም ዝምዘዙ ዝኣባላቱ ቤት ምኽሪ ፌደሬሽን ኣብ ዘካየዶ ቐዳማይ ኣኼባ ወይዘሮ ምፍርያት ካሚል ካብ ስልጤን ኣቶ ደስታ ዳንታም ካብ ብሄር ሲዳማን ኣፈ ጉባኤን ምክትልን ኮይኖም ተመዚዞም። ቀዳማይ ሚኒስትር ኣብዪ ኣሕመድ ዓሊ ድሕሪ ቓለ መሓላ ምፍጻሙ ሰፊሕ መደረ ስሚዑ። ዝያዳ ግዜ ዝወሰደሉ ኸዓ ኣብ ናይ ነዊሕ ግዜ ሓፈሻውን ኢትዮጵያውን ታሪኽ ዘተኰረ እዩ ነይሩ። ኣብ ዝሓለፍዎ 5 ዓመታት እቲ ንሱ ክመርሖ ጸንሒ መንግስቲ ኣብ ኩሉ መዳያት ሰሪሕዎም ዝበሎም ከዓ ዳህሲሱ። ኣብቲ መደረኡ ዓለምና ናብ ሓድሽ ቅርጺ ተምርሓላ ኢሉ ንሕና ኸ ማዕርኣ ዶ ንዳሎኣለና ኢሉ ኸዓ ሓቲቱ። ብዛዕባ እዚ ኢትዮጵያ ኣብዚ እዋን እዚ ዘላቶ ወጥሪ ክዛረብ እዩ ዝብል ናይ ብዙሓት ትፅቢት እኳ እንተነበረ፣ ንሱ ግና ብዘይካ ንዝሓየለ ጸጥታዊ ወፍሪ ክንዳሎ ኢና፣ ምህናፅ ሓያል መከላኸሊ ሓይሊ ክንቅጽሎ ኢና፣ ኣብ ጫካ ዘለዉ ኣሕዋት ሰላም ክመርፁ ንጽውዖም ዝብሉ ሓረጋት ሓሓሊፉ ካብ ምጥቃስ ሓሊፉ ዝጠቕሶ ዝርዝር ኣይነበረን። ኢትዮጵያ ኣብ ከባቢ ባብኤል መንደብ ትርከብ ሃገር ብምዃና ናይ ኣፍሪቃ መናሃርያ ምዃና ፍሉጥ እዩ ድማ ኢሉ። እቲ ንሱ ዝመርሖ መንግስቲ ኣብ መጻኢ ካብ ዝዓመሙ ጉዳያት ክጠቅስ እንከሎ ኸዓ ብእንካን ሃባን ሰጥቶ መቀበል ኣፍ ደገ ባሕሪ ምርካብ ሓደ ካብ ዕማማቱ ምዃኑ ኣመልኪቱ ሓሊፉ። ኣብ ቀጻሊ መዓልታት ናይቲ ሃገር ፕሬዚደንት መጻኢ ዓመታዊ ትልሚ ዘመልክት መደረ ከስምዕን ኣብዪ ኣሕመድ ኣባላት ካቢንኡ ንኸፍልጥን ትፅቢት ይግበር። ብናይ ኢትዮጵያ ኣሰራርሓ ፓርላማ ኪኖ በቲ ቀዳማይ ሚኒስተር ዝቐርበሉ ኣባላት ካቢነ ምቕባል ካልእ ሓላፍነት የብሉን።
0: ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።